0: እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍንዶ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር
1: ዝድዩ ዋጋ መስዋዕትነት ከምዚ ድንዩ

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ስሩዕ ዓመታዊ ኣኼብኡ ኣካይዱ። ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ብ29/30/2026 ዓመታዊ ስሩዕ ኣኼብኡ ኣካይዱ። ኣብ መኽፈቲ ናይዚ ኣኼባ ኣቦ ወንበር ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ብፃይ ገረፅገር ተወልደ እዚ ኣኼባ ዝካየደሉ ዘሎ እዋን ብምድህሳስ ህዝብና ኣብ ትሕቲ ህግደፍ ዝፈጥሮ ጭቆናን ደበና ውግእን ስጋኣቱ ኣብ ዝገድደሉ ዓለምና ብሓፈሻ ከባቢና ድማ ብፍላይ ብዝተፈላለዩ ቅልውላዋት ውግእን ቅልጡፍ ናይ ሓይልታት ኣሰላልፋን ኣብ ዝናወፅሉ ዘለዉ ህሞት ምዃኑ ብምጥቃስን መጻኢ ቃልስና እንታይ ክኸውን ከም ዘለዎ ብምእማትን ቃል ኣስሚዑ። ኣኼባ ከም ቀዳማይ ኣጀንዳኡ ኣብ ዓመታዊ ፀብጻብ ነፍሲ ወከፍ ቤት ፅሕፈት ፍጻሚ ሽማግለ ክፍሊ ምቁፅፃር ገንዘብን ሰፊሕ ምይይጥ ኣካይዱ። ኣብ መወዳእታ ከዓ ከም ሰነድ ሰልፊ ክዕቀብ ኣፅዲቕዎ። ነቲ ፀብጻብ ድሕሪ ምምዛን ድማ ኣባላት ሰልፊ ኣብ ዝሓለፈ ንዘበርከትዎ ንኢዱ ኣብ መጻኢ ንክቕፅልዎ ዘለዎ እምነት ኣንፀባሪቑ። ኣኼባ ባይቶ ዛዕባ ህልው ኩነታት ሃገርናን ዞባናን ኣብ ዘካየዶ ዳህሳስ ምይይጥ ተመስሪቱ ዛዕባ ህልው ኩነታት ኤርትራ ኣብ ትሕቲ ጨቋን ምምሕዳር ህግደፍ ሕቶ ዋነት ኣፍ ደገ ባሕሪ ኢትዮጵያን ምዕቃብ ልዑላውነት ኤርትራን ምንቅስቓስ ፅምዶን ኣተሓዝኡን ኣብዚ ወሳኒ እዋን ግደ ደንበ ተቃውሞ ኤርትራ ኤርትራውያን ስደተኛታት ብሓፈሻ ኣብ ዝተፈላለዩ ኩርንዓት ብፍላይ ድማ ኣብ ሊብያ ዝሓልፍዎ ዘለዉ ሕሱም ህይወትን ግደ ሰብኣዊ ትካላትን ኣብ ዝብሉ ጉዳያት ኣገደስቲ ውሳነታት እውን ኣሕሊፉ። ኣኼባ ኣብ መወዳእታ ፍጻሚ ሽማግለን ገንዘባዊ ተቆፃፀርን ብምምራፅን ኣገደስቲ ለበዋታት ምትሕላፍን ተዛዚሙ። ነዚ ኣኼባ ዝምልከት ድምዳም መግለፂ ክስዕብ እዩ። ዓለምለኻዊ ሕብረት 25 ኣካላት ኣብ ጉዳይ ትግራይ መጠንቀቕታ ኣውፅኡ። ምትሕባር 25 ዓለምለኻዊ ኣካላት ሕብረት ኣፍሪቃ ቅልውላው ሰሜን ኢትዮጵያ ንምሽምጋል ዝጀመሮ ፃዕሪ ብምድጋፍ ናይ ሓባር መጠንቀቕታ ከም ዘውፀአ ካፒታል ኒውስ ዝተባህለት ማዕከን ዜና ዓቢራ። እቲ መጠንቀቕታ መውፅኡ ኣብ ክልል ትግራይ ሓድሽ ውግእ እንተተፈጢሩ ክኸትሎ ብዝኽእል ዕንወት ብምስጋእ ምዃኑ እውን ተሓቢሩ። እቲ ናይ መጠንቀቕታ ናይ ሓባር መግለፂ ብናይ ሕብረት ኤውሮጳ ዲፕሎማስያዊ ተልእኾ ኣብ ኢትዮጵያን ብሕብረት ኣፍሪቃን ኮይኑ ካብ ሃገራት ኣባል ሕብረት ኤውሮጳ ፈረንሳ፣ ጀርመን፣ ኢጣልያ፣ ኔዘርላንድስ፣ ፖላንድን ስዊድንን ከምኡ ከዓ ኤምባሲታት ካናዳ፣ ኖርዌይን፣ ብሪጣንያን ኣብ ኣዲስ ኣበባ ኣካልቲ መግለፂ ምዃኖም ተጠቒሱ። ናይቲ መግለፂ ምውፃእ ዘመልክቶ ናይቲ ብ2022 ዝተኸተመ ስምምዕ ፕሪቶርያ ኣብ ሓደጋ ምውዳቕ ስለ ዘስግእ ምዃኑ እውን ኣብቲ መግለፂ ተሓቢሩ። እቲ መግለፂ ኣብ ሰሜን ኢትዮጵያ ንከታተሎ ዘለና ምዕባለ የሰክፈናሎ ዝብል ሓሳብ ኣስፊሩ ኩሎም ወገናት ኣብ ምትግባር ስምምዕ ፕሪቶርያ ከተክሩ ከም ዝግብኦም ደጋጊሙ ኣዘኻኺሩ። ምዚ ብምትሓዝ ናይ ኣበሳንጆ ልኡኽ ሕብረት ኣፍሪቃ ኣብ ቅርኒ ኣፍሪቃ ናብ ትግራይ ምብፃሕ ከም ዘተባብዕ እቲ ናይ ሓባር መግለፂ ኣዘኻኺ እዩ። ኣብዝ ሓለፈ ወርሓት ፌደራል መንግስቲ ኢትዮጵያን ክልል ትግራይን ህይወት ወታደራት ከም ዝጠፍአን በዚ ክልቲኦም ወገናት ይካሰሱ ከም ዘለውን ከዓ ተጠቒሱ። እቲ ናይ ሓባር መግለፂ ኣብቲ ብደርቂ ከይህሰ ዘስግእ ዘሎ ክልል ትግራይ ወታደራዊ ምፍጣጥ ምፍጣሩ ብፍሉይ ጠቒሱ ውግእ እንተ ቀፂሉ ኣብቲ ከባቢ ሰብኣዊ ቅልላው ከም ዘጋድድ ጸቒጡሉ። ክልላዊ መንግስቲ ትግራይ ብ25/2026 ኣብ ዘውፅኦ መግለፂ ዘይወግዓዊ መገሻ ኣበሳንጆ ምክያዱ ምርግጋፁ ኣብቲ መግለፂ ተሓቢሩ። ፕረዚደንት ናይቲ ክልል ንመስርሕ ዘተግቡእ ቆላሕታ ኣይተዋህቦን ከም ዝበለ እውን ሰፊሩ ኣሎ። ኣብ መንጎ ፌደራል መንግስትን ክልል ትግራይን ከዘራርቡ ዝፀንሑን ስለ ዝተፈትሑ ኣብቲ ምስ ኣበሳንጆ ዝተገብረ ርክብ ዝተላዕሉን ዛዕባታት ምልዓል ቁጠባዊ እገዳ ኣብ ልዕሊ ክልል ትግራይ ወታደራዊ ክባን ዘይምርጋእን ምህዳእ ምምላስ ካብ ምምሕዳር ክልል ትግራይ ወፃኢ ዘሎ ከባብን ዝተመዛበሉ ወገናትን ምምላስን ሕጋውነት ህወሓትን ከም ዝምለስ ምግባርን ኣብቲ መግለፂ ተጠቒሱ። እዚ ከምዚ ኢሉ እንከሎ ኣምባሳደር ኣሜሪካ ኣብ ኢትዮጵያ ኣርቪን ማሲንጋን ኣብቲ ኤምባሲ ፍጻሚ ጉዳይ ዋልተር ፓርስን ብወገኖም ኣበሳንጆ ኣብ ትግራይ ጀሚርዎ ዘሎ መስርሕ ዕርቂ ከም ዝድግፍዎ ብዘውፅዎ መግለፂ ምርግጋፆም ተሓቢሩ። ኣብ ቤት ፅሕፈት ወፃኢ ጉዳይ ኣሜሪካ ሓላፊ ኣፍሪቃ መገሻ ናብ ኢትዮጵያ። ምክትል ፀሓፊ ወፃኢ ጉዳይ ኣሜሪካ
ሓላፊ ታው ጉዳያትን ፍራንክ ጋርሺያ ኣብ ቀጻሊ መዓልታት ናብ ኢትዮጵያ ኬንያን ታንዛንያን ከም ዝገይሽ ኣገልግሎት ዜና ቻይና ሲጂቲኤን ብ29 ነሃሰ 226 ኣብ ዘርግሓቶ ዜና ኣፍሊጣ። እቲ ዲፕሎማት ኣብዘን ሃገራት ምስ ላዕለዎት ሰብ መዚ ኣብ ዝገብሩ ርክባት ኣሜሪካ ምስተን ሃገራት ዘለዋ ብሓፈሻ ቁጠባውን ጸጥታውን ዝምድነታት ብዝምልከት ከም ዝመያየጥ እቲ ዜና ኣፍሊጡ። ፍራንክ ጋርሺያ ምክትል ጸሓፊ ወፃኢ ጉዳያትን ሓላፊ ጉዳያት ኣፍሪቃን ኮይኑ ዝተመዘ ቅድሚ 3 ኣዋርሕ ምዃኑ ኣቐዲሙ ኣብ ሓይሊ ባሕሪ ኣሜሪካ 28 ዓመታት ዝሰርሐን ምዃኑ እቲ ዜና ጠቒሱ። ዘይካዚ ኣብ ባይቶ ተወከልቲ ህዝቢ ኣሜሪካ ናይ ድሕንነት ኣማኻሪ ኮይኑ ከም ዘገልገለ ተጠቒሱ። እዚ ኣሜሪካዊ ዲፕሎማት ፍራንክ ጋርሺያ ኣማኻሪ ባይቶ ኣብ ዝነበረሉ ግዜ እውን ቀንዲ ቆላሕትኡ ኣፍሪቃዊ ዛዕባታት ከም ዝነበረን ናብ ኣህጉር ኣፍሪቃ ተደጋጋሚ መገሻ ስለ ዘካየደን ዛዕባቲ ተመዲብሉ ዘሎ እኹል ኣፍልጦ ከም ዘለዎ እውን ተገሊጹ። ኣቐዲሙ ናብ ሃገራት ምዕራብ ኣፍሪቃ ኣብ ዝገበሮ መገሻ ቀንዲ ቆላሕትኡ ጸጥታዊ ኩነታት ናይጀርያ ኣበሪኮስትን ማልን ኮይኑ ተልእኮኡ ከዓ ረብሓ ኣሜሪካ ኣብቲ ከባቢ ምርግጋጽ ምንባሩ ተነጊሩ። ፍራንክ ጋርሺያ ቅድሚ ናብ ኢትዮጵያ ምጓዓዙ ኣብ ኣሜሪካ ምስ ኣምባሳደር ኢትዮጵያ ተራኺቡ መጻኢ ዝምድና ክልቲአን ሃገራት ኣብ ዝተፈላለዩ መዳያት ከመይ ክኸውን ከም ዝግብኦ ምዝርራቡ እቲ ዜና ሓቢሩ። እዚ ከምዚ ኢሉ እንከሎ ምስቲ ተፈጢሩ ዘሎ ሓደገኛ ወጥሪ ምስ ላዕለዎት ሓለፍቲ ፌደራል መንግስቲ ኢትዮጵያ ድሕሪ ምዝታይ ናብ ክልል ትግራይ እውን ከም ምርሕ እዩ ዝበሉ መዳያታት ኣለዉ። ሉሉያት ሱዳናውያን ባእታታት ኣብ ኳርቱም ተኣኪቦም። ኣባላት ናይቲ መድረኽ ዘተ ሱዳናውያን ክፈጥር ዝፅዕር ዘሎ ኣብ ግዜ ጋዜጣዊ መግለፂ ኣብ ዝቐረባ ግዜ ዝተፈጥረ ምሕዝነት ሉሉያት ሱዳናውያን ባእታታት ኣብ ኳርቱም ሰላም ኣብ ውሽጢ ሃገሮም ንኽካየድ ንምትብባዕ ብ29 ነሃሰ 226 ናይ ርክብ ተበግሶ ከም ዘካየዱ ኣገልግሎት ዜና ናይቲ ሃገር ሱና ዓቢራ። ዕላማ ናይቲ ተበግሶ ኣብ ውሽጢ ሃገር ዝግበር ልዝብ ባይታ ምንጻፍ ምዃኑ እውን ተፈሊጡ። ናይዞም ሉልያት ባእታታት ንቕሎ ዝርአ ዘሎ ጀነራል ዓብደልፈታሕ ኣልቡርሃን ኣቦ ወንበር ልዑላዊት ኮሚቴን ኣዛዚ ሰራዊትን ሱዳን ብ14 ነሃሰ 226 ጉዳይ ሱዳን ብሱዳናውያን ኣብ ሱዳን ዝዝካየድ ዘተ ንኽፍታሕ ኩነታት ከም ዘመቻችአ ቃል ብምእታው ዝዘቕረቦ መፀዋዕታ ተኸቲሉ ምዃኑ ተፈሊጡ። እቶም ባእታታት ኣብ ኳርቱም ኣብ ዝሃብዎ ጋዜጣዊ መግለፂ ጉጅልኦም ምስ ዝኾነ ኣካል ሻራ ዘየብሉ ኮይኑ ኣብ መንጎ መራሕቲ ሱዳናዊ ፖለቲካዊ ሲቪላውን መራሕቲ ማሕበረ ሰብን ውዳቤታትን ምትእማን ተፈጢሩ መስርሕ ዘተ ዝካየደሉ ኩነታት ኣብ ምፍጣር ንምሕጋዝ ራይ ምዃኑ ኣፍሊጦም። ናይዞም ሉልያት መድረኽ ዘተ ሕገ መንግስታዊ ጠበቓ ነይብ ኣዲብ ኣፍሃድ ፕረሲደንት ዩኒቨርሲቲ ቃሲም ባድረ ደራሲ መሓመድ ጀላን ሓሽምን ዋና ኣሰናዳኢ ጋዜጣ ኣልታያር ዑስማን ምርቃንን ከም ዝርከብዎም ድማ ተሓቢሩ። እዞም ክወሃዱ ዝብገሱ ዘለዉ ባእታታት እቲ ኣፈናዊ ዘተ መባእታዊ ዘተ ዝካየደሉ መስርሕ ንምስኣል መምዘኒ ተሳተፍቲ ንምውሳንን ዘተኣማምን ጸጥታዊ ኩነታት ንመስርሕ ዘተ ምርጋጽን ምዃኑ ምግላጾም እቲ ዜና ሓቢሩ። ኣታሓይዞም ከዓ ኣብ ጉዳያት ናይ ሓባር ሃገራዊ ተረድኦ መሓዝ መቐጾ ምዃኑ ብምጥቃስ እቲ ወሳኒ ዘገምታዊ ምትእማን ምፍጣር እምበር ተጽዕኖ ምፍጣር ከም ዘይኮነ ኣብቲ መግለፂኦም ኣስፊሮም። እዚ ከምዚ ኢሉ እንከሎ ከም ስሙድን ሰልፊ ዕማንን ዝበሃሉ ኣብ ወጻኢ ዝንቀሳቐሱ ሱዳናዊ ሲቪላዊ ምንቅስቓሳት ንመፀዋዕታ ጀነራል ኣልቡርሃን ኣብ ኣዲስ ኣበባ ዝዘካየድዎ ምምኽኻር ነጽገምዎ እዮም። እዞም ዝነጸጉ ኣካላት ንእስላማዊ ምንቅስቓስን ጽልዋዑን ኣይቅበሉን እዮም። ብኻልእ ወገን ከዓ ቅድሚ 2 ዓመታት ኣብ ከተማ ካርቱም ተወሲኑ ክስራሓሉ ዝጸንሐ ውሳነ ሰዓት እቶእቶ ከም ዝለዓለ ሱዳን ትሪቡን ብወገና ዓቢራ። ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ክቡራትን ክቡራንን ሰማዕትና ባሕቲ መስከረም ዝተወላዐት ሽምዓ ቃልሲ ሎሚ እውን ትበርሃላ ብዝብል ኣርእስቲ ንሎሚ ዝተዳለወ ርእሲ ዓንቀጽ እንሆ ዘቕርበልኩም ኣስገደት ምሕረት ኣብ እየ። ኤሮጳውያን ገዛእቲ ከከም ዝጥዕሞም ንኣፍሪቃ ክመቐልዋ ንከለዉ ኢጣልያ ንኤርትራ ወሪራ ኣብ ትሕቲ ግዝኣታ ኣእተወታ። መግዛእቲ ኢታልያ ግዝኣቱ ኣብ ምብራቕ ኣፍሪቃ ንምስፍሕፋሕ ንኣስመራ ከም ቀንዲ መንበርን መዋፈሪኡ ክትከውን ኣዕበያ። ነዚ ዘረጋገጾ ብጉልበትን ሃብትን ናይቶም ኤርትራውያን ደቀባት ነይሩ። ህዝቢ ኤርትራ ኣብቲ እዋን እቲ ምዝነበሮ ውሱን ዓቕሚ ንፋሽሽታዊ መግዛእቲ ምምሕዳር ኢጣልያ ብቐሊሉ ሓንጎፋ ኢሉ ኣይረዓሞን። ኣብ ካልኣይ ውጊ ዓለም ኤርትራ ሓያላት ሃገራት ስለ ዝዘረይዋ ከምተን ካልኦት ኣብ ትሕቲ መግዛእቲ ኤውሮጳውያን ዝነበራ ሃገራት ብቐጥታ ኣኽሊል ነፃነት ክትደፍእ ኣይከኣለትን። ብኣንጻሩ እቶም ናይ ምውሳን ተጽዕኖ ዝነበሮም ሓያላት ኣብ ጉዳይ ሃገርና ኣብ ሕድሕዶም እውን ምርድዳእ ስለ ዝሰኣኑ ኤርትራ ካብ ትፅቢት ህዝባዊ ወፃኢ ንዓሰርተ ዓመታት ኣብ ትሕቲ ሞግዚትነት ዓባይ ብሪጣንያ ክትጸንሕ ተወሰነ። ኤርትራ ኣብ ምምሕዳር ዓባይ ብሪጣንያ ኣብ ዝወደቐትሉ ግዜ መጻዒ ዕድል ኤርትራ ንምውሳን ኣዝዩ ጽዑቕ ፖለቲካዊ ላዕልን ታሕትን ተኻየደ። ምምሕዳር እንግሊዝ ምስ ኩሉ እቲ ጨቋንን ፈላሊኻ ግዜ ኣመሓዳድራኣን ንህዝቢ ኤርትራ ዘይርብሕ ቁጠባዊ ፖሊሲ እያ።

0: መሰል ምውዳብን ሓሳብካ ምግላጽን ስለ ዘፍቀደት ኤርትራውያን ከከም ዝምባሌኦም ተወዲቦም መጻኢ ዕድል ሃገሮም ክውስኑ ተንቀሳቒሶም እንተኾነ እተን ኣብቲ ግዜ እቲ ዝተፈጠራ ኤርትራዊ ፖለቲካዊ ማሕበራት ብሓፈሻ ካብ ናይ ወጻኢ ሓይልታት ተጽዕኖ ብፍላይ ከዓ ካብ ኢደ ኣእታውነት ንጉሳዊ ስርዓት ኢትዮጵያ ናጻ ስለ ዘይነበራ መሰረታዊ ባህጊ ህዝቢ ኤርትራ ኣይማላኣን። ኣብ መወዳእታ ከዓ እቲ ካብ ትፅቢት ህዝቢ ኤርትራ ወጻኢ ዝተመስረተ ፌደሬሽን ኤርትራን ኢትዮጵያን እውን ሰንከልከል ክብል ምስ ጸንሐ ብ14 ሕዳር 1962 ብኢደ ወነናዊ ውሳነ ንጉስ ሃይለ ስላሴ መሊኡ ፈረሰ። ህዝቢ ኤርትራ ኩሉ እቲ ብሕቡእን ብግህድን ንነፃነቱ ዘካየዶ ፈተነታት ምስ መኸነን እቲ ካብ ድልየቱ ወጻኢ ዝተደኮነ ፌደሬሽን እውን በቲ ዝወሰኖ ውድብ ሕቡራት ሃገራት ከይተረፈ ምስ ተጠልመ ኣብ ቅድሚኡ ብዘይካ ንመግዛእቲ ክርዕም ወይ ድማ ዝበልሐ ገባብ ቃልሲ ክኽተል ካልእ ምርጫታት ኣይነበሮን። ኣብ ትሕቲ መግዛእቲ ምንባር ስለ ዘይመረፀ ከዓ ከም መቐፀልታ ናይቲ ከካይዶ ፀንሐ ሕጋውን ዘይጎነፃውን ኣገባብ ቃልሲ ንነፃነት ዝበልሐን ዝለዓለን ኣገባብ ቃልሲ ክኽተል ናይ ግድን ኮነ። በዚ መሰረት ባሕቲ መስከረም 1961 ብመሪሕነት ተጋድሎ ሓርነት ኤርትራ ኣብ ሜዳ ኤርትራ ብረታዊ ቃልሲ ተበሰረ። ምጅማር ብረታዊ ቃልሲ ወድዓዊ ኩነታትን ድሌት ናይ ህዝቢ ኤርትራ ንነፃነትን ኣንቢብ እዩ ተበጊሱ። ኣብቲ ፖለቲካዊ ቃልሲ ዝተመኮሩ ኤርትራውያን ሓርበኛታት ኣብ ውሽጢ ኤርትራን ወፃእን ሓሲቦምን ምዝነበረ ዓለማዊ ኩነታት ኣገናዚቦምን ምዝተወሰነ በዓል ቤታዊ ሕፅረታት ዝኣተዎ ምርጫ እዩ ነይሩ። ቅድሚ እቲ ስውእ ሓመድ እድሪስ ዓዋተ ዝመራሒኦም ብባሕቲ መስከረም 1961 ኣብ ሜዳ ኤርትራ ብረታዊ ቃልሲ ምብሳሮም ነዚ ብዝምልከት ኣብ ሃገር ግብፂ ብ7 ሓምለ 1960 ኣብ ዝተፈላለዩ ደረጃታት ትምህርትን ስራሕን ዝነበሩ ኤርትራውያን ንኣጀማምራቲ ብረታዊ ቃልሲ ኣብ ዝምልከት ተኣኪቦም ምዝታዮምን ኣብቲ ዓመት ብ10 ሓምለ 11 ዝኣባላታ መሪሕነት ምምዛዞምን ድማ እቲ ብረታዊ ቃልሲ ብኣፍልጦ እምበር ብሃንደበት ከም ዘይተጀመረ ዘረዲ እዩ። ብረታዊ ቃልሲ ህዝቢ ኤርትራ ዕላምኡ እንታይ ምዃኑ ከይተረድአ ዝነቐለ ዘይኮነ ኣብ 5 ጉዳያት ዘተኩር 14 ዓንቀጻት ዝሓዘ መበገሲ ሰነድ ከም ዝነበሮ ብዛዕባኡ ዓሚቕ መፅናዕቲ ዘካየዱ ተመራመርቲ ዘረጋገጽዎ እዩ። ኣብቲ መበገሲ ሰነድ ሰውራ ንምሕያል ከከም ኩነታቱ ብግህድን ብስውርን ሰፊሕ ህዝባዊ ውደባ ምክያድ ሓድነት እቲ ዝምስረት ሰውራን ህዝቢ ኤርትራን ምዕቃብን ጉዳይ ኤርትራ ኣብ ሕቡራት ሃገራትን ካልኦት ዝምልከቶም ኣካላትን ኣፍልጦ ክረክብ ጻዕሪ ምቕጻልን ዝብሉ ኣይኮነን ዶ ኣብቲ እዋን እቲ ሎሚ እውን ኣገዳስነቶም ህያው ዝኾኑ ሓሳባት ነይሮምዎም። ከም ኣካል ናይ ዘሰነድ እዚ ተሳትፎ ኣብቲ ቃልሲ ንዝኾነ 18 ዓመትን ካብኡ ንላዕልን ዕድሚኡ ኤርትራዊ ክፉት ምንባሩ ከዓ ክሳብ ክንደይ ኣህጉራዊ ሕጊ ውትህድርና ኣብ ግምት ዘእተወ ከም ዝነበረ ዘመልክት እዩ። ሰውራ ኤርትራ ብባሕቲ መስከረም 1961 ብመሪሕነት እቲ ብ1915 ተወሊዱ ብ1962 ዝተሰወአ ሓመድ እድሪስ ዓዋተ ምስ ተበሰረ ብዙሓት ወተሃደራዊ ተመክሮ ዝነበሮም ኤርትራውያን ክኽተልዎ ግዜ ኣይወሰደሎምን። ኣብ ከባቢ ኣቑርደት ተወሊዱ ብ1934 ኣብ ሱዳን ወተሃደር ዝነበረ ኣብ ሩጃላ ነዚ ብዝምልከት ኣብ ሓደ ኣጋጣሚ ከም ዝገለጾ ኣብ ወርሒ ለካቲት 1962 ንሱ ዝርከቦም 20 ወተሃደራዊ ተመክሮ ዝነበሮም ኤርትራውያን ናብቲ ዕሸል ሰውራ ከም ዝተጸንበሩ ይገልጽ። እቲ ዋሕዚ ናብ ቃልሲ ክሳብ ነፃነት ኣይቋረፀን። እቲ ብከምዚ ዝኣመሰለ መስርሕ ዝሰፍሐ ሰውራ ኣብ ጉዕዞ የጋጥሞ ንዝነበረ ውሽጣዊ ምፍነጫላትን ተጻብኦታትን በዲሁ ናይ ኣእላፍ ጀጋኑ ህይወት ከፍ ኢሉ ድሕሪ ናይ 30 ዓመታት ናይ ቃልስን ዓወትን ጉዕዞ ብ1991 ናጽነት ኤርትራ ድሕሪኡ ከዓ ብ1993 99.8 ከሚእቲ ካብ ህዝቢ ኤርትራ እወን ነፃነት ብዘድመፀሉ ረፈረንደም ልዕላዊት ኤርትራ ኣውሒሱ። እዚ ዓወት እዚ ናይቲ ቃልሲ ናይ መጀመርያ ምዕራፍ መዛዘሚ፣ ናይ ሓርነታዊ ቃልሲ ምዕራፍ ከዓ መኽፈቲ እምበር ናይ መወዳእታ ኣይነበረን። ምኽንያቱ ልዕላዊት ኤርትራ ከመይ ትመሓደር ዝብል መሰረታዊ ሕቶ ዝመለሰ ስለ ዘይነበረ። ብመሰረቱ እውን ናይቲ ቃልሲ መበገሲ ናይ ባዕዳውያን ገዛእቲ ብኤርትራዊ ኣካላዊ ህልውና ጥራይ ዘይኮነ ምረት ናይቲ ባቶም ዝወርድ ዝነበረ ወፃዒ ኣተሓሳስባ ምውጋድ እውን እዩ ነይሩ። ስለዚ እዩ ከዓ ንምውጋድ ጉጅለ ህግደፍን ኣተሓሳስብኡን ዝግበር ዘሎ ቃልሲ ድሕሪ ነፃነት ክቕፅል ባህርያዊ ዝኸውን። ባሕቲ መስከረም እዚ ንስሳን ሓሙሽተን ዓመታት መልክዓቱ እናቀያየረ ጌና ዘይዓረፈ ዘሎ ቃልሲ በቲ ዝበልሐ መልክዑ ዝተጀመረላ ስለ ዝኾነት ክንዝክራ ግቡእ እዩ። ኣብቲ ዝኽራ ኣብ ጸልማት ኮይኖም ብርሃን ከም ዝመጽእ ተኣማሚኖም ቃልሲ ብዛዕባ ምጅማሮምን ዘርኣይዎ ሓርበኛዊ ቃልስን ከነዘንቱ ግድን እዩ። እቲ ቐንዲ ቁም ነገር ግና ንሳቶምስ ግብኦም ፈጺሞም ኣረኪቦምና ንሕና ኸ ናበይ ገጽና ኢና ዝብል ንቕድሚት ዘማዕዱ ሕቶ ንምምላስ ድልዊ ምዃን እዩ። እቶም ሓርበኛታት ግብኦም ፈጺሞም ኣረኪቦም ስለ ዝሓለፉ ቅሱናት እዮም። ህልዋት ግና ሓላፍነት ጌና ኣብ እንግድዓና ስለ ዘሎ ሰብ ዕዳ ኢና። ብፍላይ መንእሰይ ወለዶ ተረካቢ ሕድሪ ስለ ዝኾነ ኣብቲ ምርኽኻብ እዚ ዓሚምና ኣለና ንስኻትኩም ከዓ መልእዎ ንዝተባህሎ ናይ ምዕማም ግዴታ ኣለዎ። ኣብ ከምዚ ንርከበሉ ዘለና በቲ ዝተጠቕሰ ክቡር ዋጋ ዝተረጋገጸ ናጽነትን ልዑላውነትን ሃገር ኣብ ሓደጋ ከይወድቕ ኣብ ዘሰክፈሉ ሓቢርካ ምቅላስ ሓይልታት ለውጢ ኤርትራ ኣዝዩ ዕዙዝ እዩ። ብደምና ዕጽምትን ተነዲቑ ብኣህጉራዊ ሕግታት ዝተዋሕሰ ልዑላውነትና እንደገና ንድሕሪት ክመልሱ ዝደልዩ ኣካላት ዓመፀኛ ድምፆም ይስማዓሉ ዘለዎ ብሓፈሻ ሓላፍነት ህዝቢ ኤርትራ ብፍላይ ከዓ ግደ መንእሰይ ኤርትራ መተካእታ ዘይብሉ ምዃኑ ምስትውዓል ከዓ ኣገዳሲ እዩ። ዝኽርን ክብርን ንሰማእታት ኤርትራ። ባሕቲ መስከረም 2026
1: ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመጽእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ።